0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን አድማጮቻችን፣ የዕለተ ሐሙስ ነሐሴ 8 ቀን 2018 ዓ.ም ተመረጽ ስርጭታችን እነሆ ጀመረ። ለዓለም ዋና ዋና ዜና ዮሐንስ ገብረ እግዚአብሔር እንዲሁም ስርጭቱን በመምራት እኔ ታምራት ዲንሳህ በጋራን ቆያለን። አብራችሁን ነው በዓለም ዋና ዋና ዜና የሚጀምረው። የዕለቱ ስርጭታችን የዜና መጽሔትን አስከትሎ ሳምንታዊውን የባህል መድረክ ዝግጅታችንን ያስደምጣል። በዛሬው መጽሔተ ዜናችን 6 ርዕሰ ጉዳዮች በትንታኔ ይደመጣሉ። ኢትዮጵያ ለአፍሪካ ህብረት የምታበረክተውን የገንዘብ አስተዋጽኦ በእጥፍ ለማሳደግ መፈለጓ፣ ህወሓት በፌዴራል መንግስት ተደጋጋሚ የድሮን ጥቃት እየተፈጸመብኝ ነው ሲል መክሰሱ፣ በኦሮሚያ የጸጥታ ሁኔታ ላይ የአማራ ብሔራዊ ንቅናቄ ያወጣው መግለጫና አንድምታው፣ በኢትዮጵያ ሀገራዊ ምክክር መድረክ ላይ የሲቪክ ማህበራት ትዝብት፣ የኤልኒኖ ያስከተለው የአየር ንብረት ለውጥና የኃይል አቅርቦት ተጽዕኖ፣ እንዲሁም በአሜሪካ የጥገኝነት ጥያቄዎችን ቃለ መጠየቅ ያስቀራል የተባለው አዲሱ ህግና አንድምታውን የተመለከቱ ዘገባዎች በትንታኔ ይቀርባሉ። ሳምንታዊው የባህል መድረክ ዝግጅታችን ዓለም አቀፍ የንግድ ምልክት ሆኖ በተመዘገበው የሐረሪ እናቶች የእደ ጥበብ ላይ ያጠናከረውን ዘገባ ነው የሚያስደምጠን። ለሁሉም ስርጭታችን የሚደመጥባቸውን መስመሮች ላስታውሳችሁም። በሳተላይት ላይ ለምትከታተሉን አድማጮቻችን በኢትዮ ሳት ላይ ነው የምንገኘው። ኤንኤስኤስ 12 ብላችሁ በ10985.0 ሜጋ ሄርዝ ሆሪዞንታል ዲደብሊው 08 ላይ ብትፈልጉ ታገኙናላችሁ። ትራንስፖንደሩ ኤምኢኤች 01 ወይም ደግሞ በአማራጭ በኢኤኤች 01 ላይ እንገኛለን። በኢንተርኔት ለምትከታተሉን አድማጮቻችን ዲደብሊው አማሪክ በእንግሊዝኛ ጽፋችሁ ብትፈልጉን በመተግበሪያ፣ በተንቀሳቃሽ ስልክ፣ በታብሌት እንዲሁ ልትከታተሉን ትችላላችሁ። በፌስቡክ፣ በዩቲዩብ እና በቴሌግራም ላይም በዚሁ አድራሻ እንገኛለን። አድማጮቻችን አሁን ቀዳሚው የዓለም ዋና ዋና ዜና ነው። ዮሐንስ ገብረ እግዚአብሔር ተዘጋጅቷል። መልካም ቆይታ።
0: የዲደብሊው ዜና።
2: ሰላም ጤና ይስጥልን ውድ አድማጮች፣ በእያላችሁበት እንደምን ዋላችሁ እንደምን አመሻችሁ። ዜና እናሰማለን። በቅድሚያም ዋና ዋናዎቹም በወላይታ ሶዶ ዩኒቨርሲቲ ዛሬ ከሰዓት በኋላ የተነሳ የእሳት አደጋ በንብረት ላይ ጉዳት አደረሰ። የእሳት አደጋ የደረሰው በዩኒቨርሲቲው ዋና ግቢ በሚገኘው በማህበራዊ ሳይንስና ስነ ሰብ ኮሌጅ ህንጻ ላይ ነው። የተባበሩት መንግስታት ድርጅት የሾሞግ የሱዳን ጉዳይ የምርመራ ቡድን የውጭ ሀገራት ታጣቂዎች በሀገሪቱ ያለውን ግጭት እያባባሱት ነው ሲል ከሰሰ። የእስራኤል ጦር አባላት በምዕራባዊ ዮርዳኖስ የባህር ዳርቻ ሁለት ፍልስጤማውያን ወጣቶችን ተኩሰው መግደላቸው የጋዛ የጤና ጥበቃ ሚኒስቴር አስታወቀም። ወጣቶቹ የተገደሉት ከእስራኤል ጦር ጋር በፈጠሩት ግጭት ነው ተብለዋል። ኢራን በኩዌት የሚገኘውን የአሜሪካ የጦር ሰፈር ላይ ዛሬ ጠዋት የሚሳይልና የሰው አልባ አውሮፕላኖች ድብደባ መፈጸሟን አስታወቀች። ኢራን ድብደባው አሜሪካ በአለፈው እሁድ ለፈጸመችባት ጥቃት አጸፋዊ ምላሽ ነው ስትል፣ ኩዌት በበኩሏ ዓለም አቀፍ ሕግን የጣሰ ስትል ድርጊቱን አውግዛለች። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከዩክሬን ጋር እየተካሄደ ያለው ጦርነት በሰላማዊ መንገድ ለማርገብ እድሎች እንዳሉ አስታወቁም። ይሁንና ሁለቱም ሀገራት አንዱ በሌላኛው ላይ የሚፈጽሙት የድሮንና የሚሳይል ጥቃቶች አሁንም ቀጥሏል። ዜና በዝርዝር። በወላይታ ሶዶ ዩኒቨርሲቲ ዛሬ ከሰዓት በኋላ የተነሳ የእሳት አደጋ በንብረት ላይ ጉዳት አደረሰ። የእሳት አደጋው የደረሰው በዩኒቨርሲቲው ዋና ግቢ በሚገኘው በማህበራዊ ሳይንስና ስነ ሰብ ኮሌጅ ህንጻ ላይ ነው። እሳቱ ከንብረት በስተቀር በሰው ላይ ያደረሰው ጉዳት እንደሌለ ለዶቼ ቬለ የተናገሩት የወላይታ ሶዶ ከተማ ፖሊስ አዛዥ ኮማንደር ሀብታሙ አሰፋም የተለያዩ አካላት ባደረጉት ርብርብ እሳቱ ወደ ሌሎች የዩኒቨርሲቲ ክፍሎች ሳይስፋፋ በቁጥጥር ስር መዋሉን ገልጸዋል።
3: ወላይታ ሶዶ ዩኒቨርሲቲ ዋና ካምፓስ ላይ አንድ ብሎክ ላይ የተነሳውን የእሳት ቃጠሎ ወዲያው መቆጣጠር ተችሏል። አደጋው መንስኤ ፖሊስ አሁን ማጣራት አስጀምሯል። የቃጠሎን ቦታን በማጠር የፎረንሲክ ምርመራ ኃላፊዎች፣ የከተማ የክልል እንደዚሁም አቃቤ ሕግ በቀረው ነው ወደ ማጣራት አሁን ጀምሯል። አደጋውን ለመቆጣጠር በፍጥነት የእሳት አደጋዎች ከቻይና ካምፕ፣ ከካምፕ ማዘጋጃ እንደዚሁም ከዋና ፈሳሽ መምሪያ ሁሉም መኪኖች ደርሰው አደጋው እንዳይዛመት ለማድረግ ወዲያው እንዲቆጣጠር ተችሏል።
2: ፖሊስ የእሳት አደጋውን መንስኤና በአደጋው የወደመው ንብረት መጠን ያጣራ እንደሚገኝ አዛዡ ተክሷል። ወላይታ ሰዶ ከተማ ከአንድ አመት በፊት የኦቶና ሪፈራል ሆስፒታልና በከተማው ትልቁ የገበያ ስፍራ በተመሳሳይ ተነስተው በነበረው የእሳት አደጋ ከፍተኛ መጠን ያለው የንብረቱ መውደም መድረሱ ይታወሳል ሲል የሐዋሳው ወኪላችን ሽዋንግዛው ወጋየው ዘግቧል። የተባበሩት መንግስታት ድርጅት የሾመው የሱዳን ጉዳይ የምርመራ ቡድን የውጭ ሀገራት ታጣቂዎች በሀገሪቱ ያለውን ግጭት እያባባሱት ነው ሲል ከሰሰ። የተባበሩት መንግስታት ድርጅት ድጋፍ የሚሰጠው ገለልተኛ የሱዳን አጣሪ ቡድን ዛሬ ይፋ ባደረገው ሪፖርት የተለያዩ ሀገራት የሱዳን ተፋላሚ ኃይሎችን የድሮንን ጨምሮ ስንቅና ትጥቅ በማገዝ በጥቃቱ በጦርነቱ በሚሳተፉ ወታደሮችን በመላክ ጦርነቱን እያወሳሰቡት ነው ብለዋል። ሪፖርቱ ወደ 2000 የሚሆኑ የቀድሞ የኮሎምቢያ ወታደሮች ከሱዳን ፈጥኖ ድራሽ ኃይሎች ጋር በመሰለፍ የድሮን ስምሪት፣ የመድፍና ሌሎች የተራቀቁ ዘመናዊ የጦር መሳሪያዎች የተኩስ ድጋፍ እየሰጡ መሆኑን አክሏል። በተጨማሪም የኢትዮጵያ፣ የቻድና የደቡብ ሱዳን ወታደሮች ናቸው ያሏቸው ወታደሮች ለፈጥኖ ድራሽ ኃይሎች ሴቶችን ጨምሮ በዋናነት በጦር ግንባሮች እንደሚያገለግሉ የአይን እማኞችን ጠቅሶ ቡድኑ በዘገባው ማካተቱን የፈረንሳይ ዜና አገልግሎት ዘግቧል። የእስራኤል ጦር አባላት በምዕራባዊ የዮርዳኖስ ባህር ዳርቻ ላይ ሁለት ፍልስጤማውያን ወጣቶች ተኩሰው መግደላቸውን የጋዛ የጤና ጥበቃ ሚኒስቴር አስታወቀ። ወጣቶቹ የተገደሉት ከእስራኤል ጦር ጋር በፈጠሩት ግጭት ነው ተብሏል። የፍልስጤም የዜና ምንጭን ጠቅሶ ጀርመን ዜና አገልግሎት እንደዘገበው ግጭቱ የተቀሰቀሰው በእስራኤል ጦር የታገዙ እስራኤላውያን ሰፋሪዎች በራማላ አካባቢ በምትገኘው አልሙጋይር በተባለች መንደር የሚኖሩ ፍልስጤማውያን ላይ ጥቃት መፈጸማቸውን ተከትሎ ነው። በግጭቱ ወቅት እስራኤላውያኑ ሰፋሪዎች ንብረትነታቸው የፍልስጤማውያን የሆኑ በጎች መዝረፋቸውን ዜናው አክሏል። የእስራኤል መከላከያ ሰራዊት በበኩሉ የተዘረፉት ከብቶች በአካባቢው የሚኖሩ እስራኤላውያን ንብረት መሆናቸውን በመግለጽ የተዘረፉትን የማስመለስ ሥራ እየተከናወነ መሆኑን አክሏል። አድማጮች፣ በማዳመጥ ላይ ያላችሁት ዶቼ ቬለ ነው። ኢራን በኩዌት የሚገኘውን የአሜሪካ የጦር ሰፈር ላይ ዛሬ ጠዋት የሚሳይልና የሰው አልባ የጦር አውሮፕላኖች ድብደባ መፈጸሟን አስታወቀች። ኢራን ድብደባው አሜሪካ ባለፈው እሁድ ለፈጸመችው ጥቃት አጸፋዊ ምላሽ ነው ስትል፣ ኩዌት በበኩሏ ዓለም አቀፍ ሕግን የጣሰ ስትል ድርጊቱን አውግዛለች። የአሜሪካና የኢራን ጦርነት ያገረሸው ሰሞኑ አሜሪካ በኢራን የሆርሙዝ ሰርጥ አካባቢ የምትገኘውን ደሴት ላይ ብርቱ የተባለለት ጥቃት ከፈጸመች በኋላ ነው ተብሏል። በጥቃቱ የኢራን እስላማዊ አብዮት ዘብ የሚሳይሎች ማስወንጨፊያዎችና ሌሎች ወታደራዊ ዘታዎች ላይ ውድመት መድረሱን የአሜሪካ ባለሥልጣናት አስታውቀዋል። ድብደባውን ተከትሎ ኢራን በባህረ ሰላጤው ሀገራት ላይ በሚገኙ የአሜሪካ የጦር ሰፈሮች ላይ አጸፋዊ ምላሽ ሰጥታለች። በዛሬው ዕለትም በኩዌት የአህመድ አልጃባር የአየር ኃይል በሚገኘው የአሜሪካ የጦር ሰፈር ላይ የሚሳይልና የድሮን ጥቃቶች መፈጸሟን አስታውቃለች። ስለደረሰው ጉዳት ግን የተባለ ነገር የለም። የኩዌት የውጭ ጉዳይ ሚኒስቴር ዛሬ ባሰራጨው መግለጫ ደግሞ ድርጊቱን የሀገሪቱ ግዛታዊ አንድነትና ሉዓላዊነት እንዲሁም ዓለም አቀፍ ሕጎችን የሚጥስ ሲል አውግዞታል። የኩዌትን የመረጋጋትና ጸጥታ እንዲሁም የሕዝቡን ደህንነት ዋስትና አደጋ ላይ የሚደቅን መሆኑን ማክሩን የፈረንሳይ ዜና አገልግሎት ዘግቧል። በሌላ ዜና ዩናይትድ ስቴትስ ማክሰኞ ሌሊት በኢራን ላይ በፈጸመችው የአየር ጥቃት 3 የኢራን የጦር አውሮፕላን አብራሪዎችና 6 የባህር ኃይል አባላት መገደላቸውን ሮይተርስ የዜና ምንጭ አሰራጨው መረጃ ያመለክታል። ሩሲያ በሀገሪቱ የሚገኙ የጀርመን የባህል ማዕከሎችን እንደምትዘጋ የሀገሪቱ የውጭ ጉዳይ ሚኒስቴር አስጠነቀቀም። ባለፈው ሐምሌ ወር መጨረሻ ላይ ምስራቅ ጀርመን በምትገኘው ላይፕሲሽ አውሮፕላን ማረፊያ ውስጥ የዩክሬን ዕቃ ጫነ አውሮፕላን አጠገብ የተገኘው ፈንጂ የጫነ ሰው አልባ አውሮፕላን የሩሲያ መሆኑን የገለጸው የጀርመን መንግሥት ድርጊቱን አውግዞ በቦን የሚገኘው የሩሲያ የቆንስል ጽሕፈት ቤትና በበርሊን የሚገኘው የሩሲያ የባህል ማዕከል እንዲዘጋ ወስኗል። የጀርመን የውጭ ጉዳይ ሚኒስቴር ዮሐን ቫደፉል ከትላንት በስቲያ በሰጡት መግለጫ ቦን የሚገኘው የሩሲያ ቆንስላ ጽሕፈት ቤት ከመስከረም 18 ጀምሮ እንደሚዘጋ አስታውቋል። በርሊን የሚገኘው የሩሲያ የባህል ማዕከል ከተከራየው ሕንፃ ኮንትራት ይቋረጣል ያሉት የውጭ ጉዳይ ሚኒስትሩ ወደ ጀርመን በሚገቡ የሩሲያ ዜጎች ላይም የምናደርገው ቁጥጥር እናጠናክራለን ማለታቸው ይታወሳል። ሩሲያ በበኩሏ የጀርመንን ክሶች ያለመረጃ ያቀረቡ አስቂኝ በማለት አጣጥላለች። የሩሲያ ውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ዛሬ በአንድ የኢኮኖሚ ጉዳዮች የሚመክር ስብሰባ ተገኝተው እንዳሉት የጀርመን መንግስት ለወሰደው እርምጃ ሩሲያ አጸፋዊ እርምጃ እንደምትወስድ አስጠንቅቋል። በዚሁ መሰረትም በሞስኮና በሌሎች ሁለት ከተሞች የሚገኙ የጀርመን የባህል ማዕከላትን እንደምዘጋ ነው ያስጠነቀቁት። የሩሲያ ነው የተባለው ሰው አልባ አውሮፕላን የተገኘበት የላይፕሲሽ አውሮፕላን ማረፊያ ከጀርመን ወደ ዩክሬን የጦር መሳሪያ የሚላክበት የአውሮፕላን ማረፊያ እንደሆነ መረጃዎች ያመለክታሉ። ጀርመን ለዩክሬን ከፍተኛ ወታደራዊና ምጣኔ ሀብታዊ ድጋፍ ከሚሰጡ ሀገራት የአንበሳውን ድርሻ እንደምትወስድ ይታወቃል። በሌላ ዜና ፈረንሳይና ፖላንድ ጀርመን በሩሲያ ላይ የወሰደችው እርምጃ ተገቢ መሆኑን በመግለጽ ለጀርመን ያላቸውን አጋርነት በድጋሚ አረጋግጧል። ሁለቱም ሀገራት በውጭ ጉዳይ ሚኒስትሮቻቸው በኩል በሰጡት መግለጫ የሩሲያን ድርጊት በጽኑ ተቃውመዋል። የሩሲያው ፕሬዚደንት ቭላድሚር ፑቲን ከዩክሬን ጋር እያካሄዱት ያለውን ጦርነት በሰላማዊ መንገድ ለማርገብ እድሎች እንዳሉ አስታወቁም። ይሁንና ሁለቱም ሀገራት አንዱ በሌላኛው ላይ የሚፈጽሙት የድሮንና የሚሳይል ጥቃቶች አሁንም ቀጥሏል። ዩክሬን በሩሲያዋ የቤልግሮድ ከተማ በአንድ የህዝብ ማመላለሻ አውቶቡስ ፈጸመችው በተባለ የሰው አልባ የጦር አውሮፕላኖች ጥቃት አንድ ሰው ሲሞት አራት መቁሰላቸውን ታውቋል። የሩሲያ ጦር በበኩሉ ዛሬ በጥቁር ባህር ኦዴሳ አካባቢ ሲቀዝፉ የነበሩ ሁለት የዩክሬን እቃጫኝ መርከቦች መምታቱን ገልጿል። ከዚህ በተጨማሪ በኦዴሳ ወደብ የሚገኙ መሰረተ ልማቶችና የእቃ መጋዘኖች ማውደሙን አክሏል። ይህ በእንዲህ እንዳለ የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር እያካሄዱት ያለው ጦርነት በሰላማዊ መንገድ ለማርገብ እድሎች እንዳሉ ተናግረዋል። ዩናይትድ ስቴትስና ቻይናን ጨምሮ በርካታ ሀገራት ችግሩን በሰላማዊ መንገድ ለመፍታት ጥረት እያደረጉ ነው ያሉት ፑቲን፣ ይሁንና በስተመጨረሻ የግጭቱ ተሳታፊ በሆኑት ሁለቱም ሀገራት መፍትሄ ሊያገኝ ይገባል ሲሉ ማከላቸውን ታውቋል። የዩክሬን የውጭ ጉዳይ ሚኒስቴር አንድሪ ሲቢስ በበኩላቸው በተለያዩ ሀገራት እየተደረጉ ያሉ ዲፕሎማሲያዊ ጥረቶች የሰላም ሂደቱን ያነቃቃሉ ብለው እንደሚያምኑ ተናግረዋል። ይህ ዶቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ። በወላይታ ሶዶ ዩኒቨርሲቲ ዛሬ ከሰዓት በኋላ የተነሳ የእሳት አደጋ በንብረት ላይ ጉዳት አደረሰ። በሰው ሕይወት ላይ ግን ያደረሰው ጉዳት የለም። የተባበሩት መንግሥታት ድርጅት የሾመው የሱዳን ጉዳይ የምርመራ ቡድን የውጭ ሀገራት ታጣቂዎች በሀገሪቱ ያለውን ግጭት እያባባሱት ነው ሲል ከሰሰ። የእስራኤል ጦር አባላት በምዕራባዊ ዮርዳኖስ የባህር ዳርቻ ሁለት ፍልስጤማውያን ወጣቶች ተኩሰው መግደላቸው የጋዛ የጤና ጥበቃ ሚኒስቴር አስታወቀ። ኢራን በኩዌት የሚገኘውን የአሜሪካ የጦር ሰፈር ላይ ዛሬ ጠዋት የሚሳይልና የሰው አልባ የጦር ድብደባ መፈጸሟን አስታወቀች። ዜናው በዚሁ አበቃ።
1: ለዓለም ዋና ዋና ዜና ዮሐንስ ገብረ እግዚአብሔርን አመሰግናለሁ።
0: የዜና መጽሔት።
1: የዕለቱ መጽሔት ዜናችን ስድስት ርዕሰ ጉዳዮችን በትንታኔ ያስደምጣል። ቀዳሚው ዘገባችን ከአዲስ አበባ የደረሰን ነው። ኢትዮጵያ በየዓመቱ ለአፍሪካ ህብረት የምታደርገውን የገንዘብ መዋጮ ከ8 ሚሊዮን ዶላር ወደ 15 ሚሊዮን ዶላር ማሳደጓ ዲፕሎማሲያዊ ቁመናዋን ሊጨምር እንደሚችል አንድ ከፍተኛ የፖለቲካና የጸጥታ ጉዳዮች ተመራማሪ ተናገሩ። እንደ ተመራማሪው በሀገሪቱ የተጀመሩ በርካታ ፕሮጀክቶች መኖራቸው የገንዘብ እጥረት ፈተናዎችን ማስከተላቸውን በመግለጽ ሁሉንም ጎን ለጎን ማስኬድ መቻሏ ግን ገና የሚታይ ጉዳይ ይሆናል ብለዋል። እስክንድር ፍሬው ተጨማሪ ዘገባ አለው።
4: ኢትዮጵያ በየዓመቱ ለአፍሪካ ህብረት የምታደርገውን የገንዘብ መዋጮ ለማሳደግ መወሰኗን በመጀመሪያ ይፋ ያደረገችው ባለፈው ሐምሌ ወር መጨረሻ እዚሁ አዲስ አበባ በተካሄደው 49ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ነው። ይህንኑ ውሳኔ ተከትለው የወጡ ዘገባዎች ደግሞ የኢትዮጵያ ዓመታዊ መዋጮ ከ8 ሚሊዮን ዶላር ወደ 15 ሚሊዮን ዶላር ከፍ እንደሚል አመልክተዋል። ዶክተር እንድቡሲ ክርስቲያን አኒ የአፍሪካና የዓለም አቀፍ ጉዳዮች ከፍተኛ ተመራማሪና ተንታኝ ናቸው። በእንግሊዝኛው ምህጻረ ቃል ISS ተብሎ በሚታወቀው የጸጥታ ጥናት ተቋም የናይጄሪያ ቢሮ የፕሮጀክት መሪ ሆነውም ይሰራሉ። እሳቸው ለዶቼ ቬለ እንደገለጹት የሀገራት መዋጮ የሚሰላው በእንግሊዝኛው ምህጻረ ቃል GDP ተብሎ በሚታወቀው የሀገራት ዓመታዊ ምርት የገበያ ዋጋ መለኪያ መሰረት ነው። ይሄ የሚወሰነው በተለያዩ ሀገራት ጂዲፒ መሰረት ነው እና በዚህ ጂዲፒ መጠን መሰረት ሀገራቱ ደረጃ 1 ደረጃ 2 ወይም ደረጃ 3 በሚል የክፍያ አርከን ይመደባሉ። ናይጄሪያና ግብጽ ለምሳሌ ደረጃ 1 ላይ ተመድበዋል ምክንያቱም ከሌሎች አፍሪካ ሀገራት የበለጠ ጂዲፒ ያላቸው። የኢትዮጵያ መንግስት ታዲያ ጂዲፒያችን ገና አዛ ባይደርስም ወደ ደረጃ 1 ከፍ እንላለን ብሎ በፈቃደኝነት ወሰነ። አሁን ኢትዮጵያ የተከላከለችው የደረጃ 1 መዋጮ ከፋይ ሀገራት ቡድን ከናይጄሪያና ግብጽ በተጨማሪ አልጄሪያ፣ ደቡብ አፍሪካ፣ ሞሮኮና አንጎላን ያካትታል። ኢትዮጵያ የአፍሪካ ህብረት መቀመጫ መሆኗን ያስታወሱት ተመራማሪው እንደዚህ አይነቱ ከፍተኛ የገንዘብ አስተዋጽኦ ለአፍሪካና አፍሪካዊነት እንደዚሁም ለሀገሪቱ አንድነት ያላትን ቁርጠኝነት ያመለክታል ብለዋል። ኢትዮጵያ ይህንን ቡድን መቀላቀሏ ሀገሪቱ ያላትን የዲፕሎማሲና የመሪነት ቁመና ሊጨምር እንደሚችልም አብራርተዋል። ይህንን ያህል መዋጮ ለምታዋጣው ሀገር የዲፕሎማሲና የመሪነት ቁመና ይጨምራል። አንደኛ ሀገሪቱ በተወሰነ ደረጃም ቢሆን የተከበረች ሀገር ማለትም የተከበረች የአፍሪካ ህብረት አባል ሀገር ትሆናለች። አዎ ኢትዮጵያ የተከበረችና በቀጣይነት እንደተከበረች የኖረች ሀገር ነች። ነገር ግን ይህ ኢትዮጵያ በአፍሪካ ያላትን ፍላጎትና ለአፍሪካ አላማዎች ያላትን ቁርጠኝነት ያሳያል። በኢትዮጵያ ያለው የሸቀጦች ዋጋ መናር የህብረተሰቡን ኑሮ እጅግ ፈታኝ እንዳደረገው የሀገሪቱ ዜጎች ይናገራሉ። በተለይ የዕለት ፍጆታ ምርቶችን ዋጋ በማሳያነት ይጠቅሳሉ። የኢትዮጵያ ስታቲስቲክስ አገልግሎት ሰሞኑን ይፋ ባደረገው መረጃም የሐምሌ ወር 2018 አጠቃላይ የዋጋ ግሽበት ባለፈው ዓመት ተመሳሳይ ወቅት ላይ ከነበረበት 13.7 በመቶ ወደ 15.3 በመቶ ከፍ ማለቱን አስታውቋል። እናም ጉዳዩ አጣዳፊ መፍትሄ የሚፈልግ ነው። 10 ቢሊዮን ዶላር ወጪ እንደሚደረግበት የሚጠበቀውንና በአፍሪካ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት የሆነውን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን ጨምሮ በሀገሪቱ የተጀመሩ ሌሎች ፕሮጀክቶችም ከፍተኛ ወጪ የሚጠይቁ ናቸው። ይህንን ጉዳይ የጠቀሱት ዶክተር አኒ የመዋጮ መጠን መጨመር ጫና ሊያሳድር እንደሚችል አስረድተዋል። ጉዳቱ ወይም አሉታዊ ጎኑ ኢትዮጵያ ካሁን ጀምሮ በቀጣይ ጊዜም መዋጮውን ሳታቋርጥ መክፈል ትችላለች ወይ የሚለው ነው። ኢትዮጵያ እየገነባቻቸው ያሉ በርካታ ፕሮጀክቶች አሉ። ከገንዘብ ጋር የተያያዙ በርካታ ፈተናዎችም አሉባት። እናም ዋናው ትኩረት ኢትዮጵያ በቀጣይነት መክፈል ትችላለች ወይ የሚለው ነው። የውጭ ጉዳይ ሚኒስቴር ሰሞኑን ባወጣው መግለጫ የገንዘብ መዋጮው መጨመር ኢትዮጵያ የአፍሪካ ህብረትን በገንዘብ ከመደገፍ አንጻር ትልቁን ድርሻ ለመውሰድ ሆን ብላ ያደረገችው ፖለቲካዊ ውሳኔ መሆኑን አስታውቋል። አፍሪካ ግጭቶችን ለመከላከል ያላት ቁርጠኝነት ሰላም የማምጣት ሂደቶችን በራሷ የገንዘብ አቅም በምትደግፍበት ሁኔታ ላይም መንጸባረቅ እንዳለበት አመልክቷል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: ህወሓት በፌዴራል መንግስቱ ላይ ያቀረበውን ክስ የተመለከተው ደግሞ ቀጣዩ ዘገባችን ነው። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ በአንጻራዊ ሰላም ውስጥ የቆየው የህወሓትና የኢትዮጵያ መንግስት አለመግባባት ዳግም ማንሰራራቱን ተከትሎ የፌዴራል መንግስት በሲቪልና በህዝብ መገልገያ ተቋማት ላይ የድሮንና የሚግ ጥቃት እያደረሰብኝ ነው ሲል ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሰሰም። በሌላ በኩል የደቡባዊ ዞን ነዋሪዎች እንደሚናገሩት የህወሓት ኃይሎች ትምህርት ቤቶችን፣ ጤና ጣቢያዎችና የቤተ እምነት ቦታዎችን ለወታደራዊ መጠለያና ለሎጂስቲክ መጋዘንነት እየተጠቀሙበት ይገኛሉ ሲሉ ወቅሰዋል። ኢሳያስ ገላው ተጨማሪ ዘገባ አለው።
5: የሰሜኑ ጦርነት በፕሪቶሪያው የሰላም ስምምነት መቋጫ ካገኘ በኋላ አንጻራዊ ሰላም ሰፍኖበት የቆየው የህወሓትና የኢትዮጵያ መንግስት አለመግባባት ዳግም አገርሽቶ ከ600,000 በላይ ሰው ህይወት ካጠፋው የሁለት ዓመት ጦርነት በኋላ የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ተደጋጋሚ የሆነ የድሮን ጥቃት በሲቪል ተቋማትና ንጹሐን ላይ በፌዴራል መንግስት ይሁንታ እየተፈጸመብን ነው ሲሉ ይከሳሉ። አቶ ሚካኤል እንደሚገልጹትም በአምስት ዞኖች የድሮንና የሚግ ድብደባዎች በዋናነት ትምህርት ቤቶችንና የማህበረሰብ መገልገያ ተቋማትን ትኩረት እያደረጉ ናቸው ይላሉ።
6: ደቡባዊ ምብራቅ ዞን በግጀት በሚባል ከተማ ሁለተኛ ደረጃ ትምህርት ቤት ለሁለተኛ ጊዜ ተደብድበዋል። ሌላ ነገር አልነበረውም። ትምህርት ቤቱ እንዳለ ወድመዋል። በእንደርታ ወረዳም በችግኝ ጣቢያ የነዋሪዎች መንደር፣ በእንደዚህ አካባቢዎች በጣም ከፍተኛ የሆነ ጉዳት የደረሰበት ሁኔታ ነው ያለው። በደቡባዊ ዞንም እንደዚሁ በራያ አዘው ወረዳ አርሶ አደር በሚኖርበት መንደር በማሳ የማሳ እንቅስቃሴ ያደረጉ ባሉበት ጊዜ ድብደባ ተካሂደዋል። ኤኒዌይ በጣም ብዙ አካባቢ የሸፈነ ሰፊ ድብደባ ነው እየተደረገ ያለው።
5: ይሁን እንጂ በደቡባዊ ዞን አላማጣ ከተማ የቀድሞ ሹም የነበሩ ስማቸው እንዳይገለጽ የፈለጉ አስተያየት ሰጭ ግን እንዲህ ይላሉ።
7: አላማጣ ከተማ አሁን እንደ ከተማ ከስምንቱ ትምህርት ቤቶች ከአበካይ ስላሉ ጠቅላላ እነዚህ ካምፖች ናቸው፣ የጦር ካምፖች ናቸው። ከተማ ውስጥ አላማጣ ኤሌመንተሪ ስኩሎች፣ ስድስት ኤሌመንተሪ ስኩሎች የጦር ካምፖች ናቸው። ለዚህ እንዲመች ተብሎ ማለት አሁን ላለው ኮምፕሌን በሆነ ወታደራዊ ካምፕ ያልሆኑ ቦታዎች የሲቪሊያን ተቋማት ተነሱ ለማለት ታሳቢ ተደርጎ ኦልሞስት ያረፉበት ቦታ የሲቪሊያን ተቋማት ትምህርት ቤቶች ትምህርት ቤት የተዘጋ ነው። ትምህርት ቤቶች ተሰላ ሁሉም ቦታ ላይ በእነሱ ሰራዊት የተያዘ ካምፕ ነው።
5: የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ግን እስካሁን ደረሰብን ባሉት የድሮን ጥቃት ምንም ወታደራዊ ተቋማትና ቁሳቁስ እየተመታ የለም ብለዋል።
6: አንድ የሰራዊት ተቋም ወይም የሰራዊት እቃዎች የሚያቀርሰው የለም። አንድ እስካሁን ከተካሄዱ ድብደባዎች አንድም ሰራዊት ነክ የሆኑ ተቋማት ወይም ሎጂስቲክ አይነቶች ሊያቀሩ አይችሉም። በጣም ውሸት ነው። በጣም የተሳሳተ ነው። እስካሁን ከነገርኩ ሁሉም በትምህርት ቤትና በህዝብ መገልገያዎች እና በከተማ ነዋሪዎች ላይ የተደረጉ ድብደባዎች ናቸው።
5: ሐምሌ 4/2018 ዓ.ም በደቡባዊ ዞን መረዋ በተባለ ትምህርት ቤት ላይ በተፈጸመ የድሮን ጥቃት ታጣቂዎችና ወታደራዊ ቁሳቁሶች ትኩረት መደረጋቸውን ግን የአካባቢው ነዋሪዎች ይገልጻሉ።
7: ትልቅ ትምህርት ቤት አለ። እዛ ነው ካምፕ እንትን አድርገው የነበሩት። ሎጂስቲክ እዛ ነበር። ሩም አድርገውት ነበር አንዱን ክላስ ማለት እነሱ እንዴት መሰለ ምሽጋቸው ቤተክርስቲያን፣ ቤተ እምነት፣ ትምህርት ቤት እንደዚህ ተቋሙት ሆስፒታል ማለት ጤና ጣቢያዎች እነዚህ ያቆማሉ አይደል? እንደዛ ቦታ ነው እና በደም ሙሉ ለሙሉ አወደመችባቸው።
5: በሰሜኑ ጦርነት ወቅት ለሁለቱ አካላት ግጭት ዓለም አቀፉ ማህበረሰብ ሰጥቶት የነበረው ትኩረት አሁን ላይ በዚያ ልክ ባለመሆኑ እስካሁን ለችግሩ መፍትሄ ሊገኝ አልቻለም ሲሉ አቶ ሚካኤል አስገዶም ይናገራሉ።
6: መፍትሄ በማምጣት ዙሪያ አካባቢ ግን እስካሁን የተሰራ ነገር የለም። ተገቢ አይደለም መባል አለበት። ለትግራይ ህዝብ የሚጠቅመው ይሄን ነው። ለኢትዮጵያ ህዝብ የሚጠቅመው ይሄን ነው። ለአፍሪካ ቀንድ የሚጠቅመው ይሄን ነው። ፍትሐዊ በሆነ መንገድ መገምገምና እርምጃ መወሰድ አለበት። ያ ካልሆነ ለሁሉም የሚጎዳ አደጋ የሚያስከትል ነው የሚሆነው ማለት ነው እና በቂ ነው ግንዛቤው በቂ ነው አይደለም። ተገቢውን የሆነ እይታ መኖር አለበት በዓለም ማህበረሰብ ላይ የሚል ሀሳብ ነው ያለኝ።
5: የህወሓት ቃል አቀባይ ተደጋጋሚ የድሮን ጥቃት በፌዴራል መንግስት እየተወሰደብን ነው ይበሉ እንጂ በመንግስት በኩል እስካሁን ምንም የተባለ ነገር የለም። ለዶይቼ ቬለ ዘገባ ኢሳያስ ገላው።
8: በኦሮሚያ ክልል በተለያዩ አካባቢዎች የሚፈጸሙ ጥቃቶች ዜጎችን ህልውና እየተፈታተነ በመሆኑ መንግስት የህግ የበላይነት የማስከበርና የዜጎችን ደህንነት የማረጋገጥ ቀዳሚና የመጀመሪያ ደረጃ ህገ መንግስታዊ ኃላፊነቱን ይወጣ ሲል የአማራ ብሔራዊ ንቅናቄ አብን አሳሰበም። አብን ባወጣ ይፋዊ መግለጫ ለበርካታ ዓመታት በክልሉ ንጹሃን ዜጎች ላይ የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች ተባብሰው መቀጠላቸው በየደረጃው በሚገኙ የመንግስትና የጸጥታ መዋቅሮች ላይ ከባድ የህግና የመዋቅር ውድቀት ማሳያ ነው ሲል ወቅሷል። ስዩም ጌቱ ዝርዝር ዘገባ አለው።
9: ኢትዮጵያ አሁን በምትገኝበት ውስብስብና ፈታኝ ወቅት የዜጎች በህይወት የመኖር ተፈጥሯዊ መብት፣ የደህንነት ዋስትናና የህግ የበላይነት መከበር የዘላቂ ሰላምና አንድነት መሰረቶች ናቸው ሲል ማክሰኞ ነሐሴ 16 ቀን 2018 ዓ.ም አመሻሹን መግለጫ ያወጣው የአማራ ብሔራዊ ንቅናቄ አብን በየትኛውም የሀገሪቱ ክፍል የሚኖሩ ዜጎች ከስጋት ነጻ ሆነው የመንቀሳቀስ የመስራትና በሰላም የመኖር መብታቸውን ማስከበር የየትኛውም መንግስታዊ ስርዓት ዋና ተግባር መሆኑን ጠቁመዋል። በተለይም ከሰሞኑ በኦሮሚያ ክልል በተለያዩ አካባቢዎች በንጹሃን ዜጎች ላይ የተፈጸሙ ጥቃቶችና ተደጋጋሚ ሰብአዊ ቀውሶች የመንግስትን መሰረታዊ የዜጎች ደህንነት የማስጠበቅ ኃላፊነት ውድቀት እንደገና በግልጽ ያሳዩ ናቸው ሲል የወቀሰው አብን ማሳያዎቹን በመግለጫው አጣቅሷልም። ፓርቲው በመግለጫው ከሰሞኑ በምስራቅ ወለጋ ዞን ግዳያና ወረዳ፣ በደቡብ ምዕራብ ሸዋ ዞን ቀርሳ ማሊማ ወረዳ፣ በምስራቅ አርሲና በሰሜን ሸዋ ዞኖች አሊዶሮና አካባቢው የተፈጸሙት የማንነትና የእምነት ተኮር የግድያ፣ የንብረት ውድመት፣ የማፈናቀልና የእምነት ተቋማት ጉዳቶች፣ የተጓዥ መንገደኞች ተደጋጋሚ እገታ ሰላምና ማህበራዊ አንድነትን በእጅጉ እየጎዱ ይገኛሉ ነው ያለው። ንቅናቄው እነዚህ በተደጋጋሚ የሚከሰቱ ያሏቸውን ሰብአዊ ቀውሶችና የዜጎች ሰቆቃዎች ተጠያቂነትን በጥብቅ የሚሹ ናቸው በማለት ጥቃቶቹን በቀጥታ የሚፈጽሟቸው የትኛዎቹም አካላት ይሁን የዜጎችን ህይወትና ንብረት ከጥቃት የመጠበቅ የህግ በላይነትን የማስከበርና የዜጎችን ደህንነት የማረጋገጥ ቀዳሚና የመጀመሪያ ደረጃ ህገ መንግስታዊ ኃላፊነት የመንግስት እንደሆነ ያሳውቋልም። አብን እንዳለው ጥቃቶችን በታጣቂዎች ላይ ብቻ በማሳበብ መንግስት ከተጠያቂነት ነጻ ሊሆን አይችልም። አብን እንዳለው ለበርካታ ዓመታት በክልሉ ንጹሐን ዜጎች ላይ የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች ተባብሶ መቀጠላቸው በየደረጃው የሚገኙ የመንግስትና የጸጥታ መዋቅሩ ላይ ከባድ የህግና የመዋቅር ውድቀት እንዳለ ማሳያ ነው። በዚህ መልኩ በተደጋጋሚ ለሚከሰቱ ጥቃቶች የመንግስት አካላት የፖለቲካና የህግ ተጠያቂነት ሳይወስዱ ችግሩን አድበስብሶ በማለፍ ከሶም ይህ ተቀባይነት አይኖረውም ብለዋል። ሰላምና ደህንነት ለሁሉም ሀገራዊ ቅዶች መሰረታዊ ቅድመ ሁኔታዎች ናቸው ያለው የአማራ ብሔራዊ ንቅናቄ አብን፣ የትኛውም ሀገራዊ የልማትና የእድገት ትርክት ዋጋ ሊኖረው የሚችለው የዜጎች መሰረታዊ የህይወትና የመንቀሳቀስ መብት ሲረጋገጥ ብቻ ነው ሲል በመግለጫው ጠቅሷል። ዶይቼ ቬለ መግለጫውን በማስመልከት ተጨማሪ ጥያቄና ማብራሪያዎችን ለማቅረብ ለሁለቱ የፓርቲው ከፍተኛ አመራሮች በተደጋጋሚ ቢደውልም አንደኛው አመራር አስተያየት ለመስጠት ምቹ ቦታ ላይ አለመሆናቸውን ሲገልጹ፣ የሌላኛው ደግሞ ስልካቸው ባለመነሳቱ ለዛሬ አስተያየታቸውን በዚህ ዘገባ ለማካተት ያደረግነው ጥረት አልሰመረም። በምስራቅ ወለጋ ዞን ግዳ አያና በተለይም አንገር ጉቴ አካባቢ ከሰሞኑ ባየለው አለመረጋጋት በጸጥታው መደፍረስ ከቀያቸው የተፈናቀሉ አስተያየት ሰጪ የአካባቢው ነዋሪዎች አሁን ላይ በሆሮ ጉድሩ አጎራባች ዞን ቱሉ ጋና በተባለ ከተማ በጊዜያዊነት ተጠልሎ እንደሚገኙና የደረሰ አዝመራቸውንም ለመሰብሰብ መቸገራቸውን ተናግረዋል።
10: ከራሴ ጀምርለት አንድ ቤት ላይ አራት አምስት አባወራ ነን ያለ ነው። ሌላውም እንደዛው ነው። ቤት አቶ ደግሞ በየቤተ ክርስቲያኑ በቃ በየመንገዱ ነው። ትልቁ ገና ከተማ ላይ አኖርቆ ያለው ህዝብ የመንደር ሶስት የአስራ አራት የበጭበጭ የሀያ ሁለት የመንደር አራት ህዝብ አንድ ሀገር እንዴት ሁሉ ይችላል? በየጎዳናው ነው ያለ። በቃ
11: እኛ ተቀረ መንደር ሶስት ላይ ነው ያለ ነው። አሁን በጣም ቤት ምናምን ወድሟል፣ ንብረት ተዘርፏል። በዚህም ሁሉም ነገር ያለ ንብረት በሙሉ ተወስዷል። ምን ብለን አሁን በየመንገዱም በየንትኑም አንድ ቤት ላይ ተሰብስበን ዝም ብለን እንዳልሆነ ነው ያለ ነው። ምን በለው ምን ጠጣው እንዳናመጣም በቃ ተሰቀ ቀን ዝም ብለን አንድ ቤት ላይ ተሰብስበን ነው ያለ ነው። ብንገባማ እንፈራለን።
10: ተመለሱ በየቦታ ያስግቡ የሚልም አካል የለም። አዝመራውን ስቶ አሁን መርሷል። በቆሎ አሁን አሽቷል። በጣም ከባድ ነው። በጣም
9: አብን በመግለጫው ለዚህ አለመረጋጋቶች መፍትሄ ነው ባለው ጥቆማው የፌዴራልና የክልሉ የጸጥታ አካላት በአስቸኳይ የተቀናጀና ውጤታማ የህግ ማስከበር እርምጃ በመውሰድ የንጹሐን ዜጎችን ህይወትና ንብረት የመታደግ ግዴታቸውን እንዲወጡ ጠይቋል። የጸጥታና የህግ ማስከበር ስምሪቶች የንጹሐን ዜጎችን ሰላም የሚያረጋግጡ ህጋዊነትን የተከተሉና ከወገንተኝነት የጸዱ መሆናቸው እንዲረጋገጥ ገለልተኛ አካላት የሚሳተፉበት የክትትልና የምርመራ ስርዓት እንዲዘረጋ በመጠየቅም በጥቃቱ የተፈናቀሉ ንብረታቸው የወደመባቸው የነፍስ አድን እርዳታ የሚሹ ዜጎች ድጋፍ እንዲደርሳቸውና ወደ ቀያቸው ተመልሰው በዘላቂነት እንዲቋቋሙ ጠይቋልም። ዶችቬሌ በዚህ ዘገባ ላይ ለኦሮሚያ ኮሚኒኬሽን ቢሮና የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስቴር ባለስልጣናት በመደወል አስተያየታቸውን ለማከል ያደረገው ጥረት ለጊዜው አልሰመረም። ለዶችቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
8: ተከታዩ ዘገባችንም እዚያው አዲስ አበባ ያቆየናል። ከ50 በላይ ገለልተኛ የተባሉ ታዛቢዎች ከሳምንታት በፊት የተጠናቀቀውን ሀገራዊ የምክክር ጉባኤ ሂደት መታዘባቸው ተዘግቦ ነበር። ታዛቢዎቹ የመታዘብ ስራቸውን ያከናወኑት የአገር ውስጥ ተቋማት አቀረቡት በተባለ ጥያቄ መሰረት ነው። ሰሞኑን የመጀመሪያ ደረጃ የትዝብት ዳሰሳውን ይፋ ያደረገው የሰብአዊ መብቶች ድርጅቶች ህብረት 10 ታዛቢዎች አንዳንድ ውይይቶችን እንዳይታደሙ እንደተደረጉ፣ ወደ አዳራሾች እንዳይገቡም ክልከላ ተጥሎባቸው እንደነበር ገልጿል። በሌላ በኩል በምክክሩ የተሳተፉም ሆኑ ያልተሳተፉ ጥቂት የፖለቲካ ፓርቲዎች ገለልተኛ መሆን የሚጠበቅባቸው የነበሩ ያሏቸው ባለሙያዎችና ኮሚሽነሮች ጭምር ያልተገባ ጫና ያደርጉ እንደነበር ተናግረዋል። ሰለሞን ሙጬ ዝርዝር ዘገባ አለው።
12: የሀገራዊ ምክክር ጉባኤን ስለመታዘባቸው የተነገረላቸው ከ50 በላይ ገለልተኛ የተባሉ ታዛቢዎች ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት፣ ከሙያ ማህበራት፣ ከኢትዮጵያ ሰብአዊ መብቶች ጉባኤና ከኢትዮጵያ ሰብአዊ መብቶች ኮሚሽን የተውጣጡ ናቸው። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት ሰሞኑን ይፋ ባደረገው የመጀመሪያ ደረጃ የትዝብት ምልከታው በተለይ ለክርክር የሚጋብዙ ተቃራኒ ሀሳቦች በነጻነት መንሸራሸራቸው በበጎ የሚጠቀስ ነበር ብሏል። እንዲያም ሆኖ ግን ጥምረቱ ያሰማራል ቸው 10 ታዛቢዎቹ አንዳንድ ውይይቶችን እንዳይታደሙ ገደብ እንደተደረገባቸው፣ ወደ ውይይት አዳራሾች እንዳይገቡም ክልከላ ተጥሎባቸው እንደነበር አስታውቋል። የጥምረቱ ዋና ዳይሬክተር መስዑድ ገበየሁ በዚህ ጉዳይ ላይ ድርጅቱ ያለውን ዝርዝር መረጃ እንደሚያጋሩን ትናንት ፈቃዳቸውን ገልጸው ነበር። ሆኖም መልሰን ስንደውል እስከ ዛሬ ድረስ ምላሽ ሊሰጡን አልቻሉም። ይህንን የመጀመሪያ ደረጃ የትዝብት ምልከታ ግኝታቸውን ባለፈው ሳምንት ይፋ ሲያደርጉ ግን ለጋዜጠኞች ይህንን ብለው ነበር።
13: በተወሰኑት በቁጥር በጣም ጥቂት በሆኑ አንዳንዶቹ በጣም ጥቂት አጠናቃሪዎች በተመደቡባቸው ማንም ሰው እንዳይገባ በተከለከለበት መጨረሻ የክልል ይሄ ለምሳሌ ይሄ መጨረሻ የመጣው የሽማግሌዎች ቡድን ይህን ጉዳይ በሚያይበት ጊዜ ያው በዝግ ነው የተደረገው። እሱ ላይ ሁላችንም ኢቭን የኮሚሽኑ አመካካሪዎች ራሱ አልገቡም። የመጨረሻ ደግሞ አጠናቃሪዎች 34 አጠናቃሪዎች ከሁሉም ቡድን የተውጣጡት ያን ፋይናል ማጠናቀር ሲያደርጉ ለአንድ ሴሽን በአንድ ቀን ጠዋት ወይ በተወሰነ ደረጃ ብቻ ነው የኛ ታዛቢዎች አልገቡት።
12: በሀገራዊ ምክክር ጉባኤው ሁሉም መገናኛ ብዙሃን ውይይቶችን እንዲቀርጹ እንዲሳተፉም ሆነ ነጻ ሆነው እንዲዘግቡ አልተደረገም። ይህ በምክንያት መደረጉን ኮሚሽኑ በወቅቱ አሳውቋል። በስፍራው ይሰጡ የነበሩ መግለጫዎችም ጋዜጠኞች ጥያቄዎችን መግለጫ ለሚሰጡ ለዋናና ምክትል ኮሚሽነሮች ፊት ለፊት እንዲያቀርቡ እድል የተፈጠረበት አልነበረም። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የምክክሩን መጠናቀቅ አስመልክቶ ነሐሴ 20 ቀን 2018 ዓ.ም ምህረት ባጋራው መግለጫ የሲቪል ማህበረሰብ ድርጅቶች በአማካሪነት በተሳታፊነት ለኮሚሽኑ በአማካሪነት በታዛቢነት በባለሙያዎች ቡድን አባልነት እንዲሁም ስለ ምክክሩ ግንዛቤ በመፍጠርና በሚሰሩባቸው ጉዳዮች ላይ የአጀንዳ ግብዓቶችን በመስጠት ኃላፊነቶችን እንደተወጡ ገልጿል። ምክር ቤቱ ሲቪክ ድርጅቶች የታዘቧቸው አውንታዊም ሆነ አሉታዊ ጉዳዮች ምን እንደነበሩ ግን በተብራራ መልኩ አልዘረዘረም። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት ዳይሬክተር ግን ይህንን ብለዋል።
13: ፓርቲዎች ኮሚሽኑ ላይ ቅሬታ ያቀረቡ ነበሩ። ያ የቅሬታ አፈታት ስርዓቱ ወዲያው ጉዳዩ ተፈቶላቸው መሆን አለመሆኑን ሂደቱ እየተደረገ ማወቅ አልቻልንም። የመረጃ መስጫ ዴስኮች በየቦታው ከተቀመጡ በኋላ ባለሙያዎች አቴንድ አያደርጓቸውም ነበረ። በሚዲያ ኢንጌጅመንቱን በኩል ጠለቅ ያለ ፍሬ ነገሮቹ ላይ ዝርዝር ያሉ መረጃዎችን ምንም ሂደቱን በማይጎዳ መልኩ ቢያደርጉ ኑሮ የተሻለ ነው የሚል ምልከታ አለን።
12: በዚህ ሀገራዊ ምክክር ጉባኤ ሂደት ላይ ያልተገባ ጫና እንደነበር ቢያንስ 3 የፖለቲካ ፓርቲዎች ገልጸዋል። የአማራ ብሔራዊ ንቅናቄ አብን ነሐሴ 16 ቀን 2018 ዓ.ም ምህረት ባወጣው መግለጫ ሂደቱን ለቡድናዊ ፍላጎት ማስፈጸሚያ ለማድረግና በውይይት የተደረሰባቸውን ውጤቶች ለማዛባት በተካሄዱ እንቅስቃሴዎች ውስጥ የተወሰኑ ያላቸው ከፍተኛ የመንግስት ባለስልጣናት ተለይተው የታወቁ ያላቸው 2 ኮሚሽነሮች፣ ባለሙያዎችና አስተባባሪዎች በግልጽ ወገንተኝነትና በሴራ ሲንቀሳቀሱ ተስተውሏል ማለቱ ይታወሳል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነሐሴ 20 ቀን 2018 ዓ.ም ምህረት ባወጣው መግለጫ አንዳንድ በኤክስፐርትነትና በአስተባባሪነት ስም የተመደቡ ያላቸው አካላት በምክክር ሂደቱ ያንጸባረቁት ነበር ያለውን ግልጽ ወገንተኝነትና የተዛባ አካሄድ መከላከሉን አስታውቋል። እናት ፓርቲ ደግሞ ገዢው ብልጽግና ፓርቲ በሚፈልገው መንገድ ያደራጃቸው ያላቸው ቡድኖች አዳራሽ ረግጦ መውጣት፣ አዳራሽ መረበሽ፣ የተቋጭን አጀንዳ እንደገና ማንሳት፣ ውስጥም ከአዳራሽ ውጭም ድባቡ እንዲያስፈራ የማዋከብ ድርጊት መፈጸማቸውን ገልጿል። ሀገራዊ ምክክር ኮሚሽን አብን ካቀረበው አቤቱታ በስተቀር በእነዚህ ቅሬታዎች ላይ በዝርዝር ያለው ነገር የለም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
8: ኢትዮጵያ ውስጥ በዘንድሮ የክረምት ወራት ባጋጠመው የኤልኒኖ የአየር ንብረት ለውጥ ወደ ወንዞችና ግድቦች መግባት የነበረበት የውሃ መጠን በ20 በመቶ መቀነሱ ተነገረም። የኢትዮጵያ ኤሌክትሪክ ኃይል ከሰሞኑ ባወጣው ይፋዊ መግለጫ በኤልኒኖ የአየር ንብረት ለውጥ ያሳድረው የውሃ እጥረት በኃይል አቅርቦት ላይ ተጽዕኖ እንደሚያሳድር ገልጿል። የኢትዮጵያ ሜትሮሎጂ ኢንስቲትዩት እንደሚለው ደግሞ ደቡብና ምስራቃዊ ትግራይ ዞኖች፣ ሰሜንና ደቡብ ወሎ፣ በአፋር ክልልና በምስራቅ ኢትዮጵያ በኤልኒኖ ተጽዕኖ ከመደበኛ በታች ዝናብ ቢያገኙም በአብዛኛው የአገሪቱ አካባቢዎች ላይ ግን መደበኛና ከመደበኛ በላይ ዝናብ ይጠበቃል ብሏል። ስዩም ጌቱ።
9: በአንድ ሀገርና በአንድ አጉር ብቻ የማይወሰነውና ሁሌም በእንቅስቃሴ ውስጥ የሆነው የከባቢ አየር በወቅቶቹ ተጠባቂና መደበኛ የዝናብ ሁኔታ እንዳይኖር ከሚያደርጉ አበይት ምክንያቶች ተጠቃሽ ነው። በእንቅስቃሴ ውስጥ በሆነው በዚህ የከባቢ አየር በየብስና በውሃ አካባቢ ላይ በሚፈጠረው ክስተት ኢትዮጵያ ውስጥ በክረምትም ይሁን በበጋ እንዲሁም በበልግ ወቅቶች ራሱን የቻለ አሉታዊና አዎንታዊ ተጽዕኖን ያሳርፋል። በዚህ መግባብ የኢትዮጵያ ሜትሮሎጂ ኢንስቲትዩት የዘንድሮን የክረምት ትንበያ በሚያዘጋጅበት ወቅት መነሻ ስላደረገው ሳይንሳዊ ነው። የኢንስቲትዩቱ የትንቢያና ቅድመ ማስጠንቀቂያ ምርምር ኃላፊ ዶክተር አሳምኖ ተሾመ እንዲህ ገልጸውልናል።
14: የምስራቅና የመካከለኛው የፓስፊክ ውቅያኖስ ወይንም የዓለምን የአየር ሁኔታ ይወስነዋል ተብሎ የሚነገርለት የዚህ የውቅያኖስ ክፍል ከጊዜ ወደ ጊዜ እየሞቀ እንደሚመጣና በተለይም ከነሐሴ መጨረሻ ጀምሮ የኤሊኖ ክስተት የመከሰት እድሉ ከፍተኛ ሊሆን እንደሚችል ትንበያ ተሰጥቷል ማለት ነው። ኤሊኖ ክረምት ላይ በሚፈጠርበት ወቅት በተለይም የምድር ወገብ አካባቢ ያሉ የአየር ሁኔታ ክስተቶችን የንፋስ ፍጥነትና አቅጣጫን የማስቀየርና የማዳከም ባህሪ ነው የሚጫወተው። ከህንድ ውቅያኖስ ላይ በመነሳት ወደ ሀገራችን በሚገባው እርጥበት አዘል የአየር ሁኔታ ላይ የተዳከመ እንዲሆን አስተዋጽኦ ያደርጋል ማለት ነው። ይህንን መረጃ ከግንዛቤ ውስጥ በማስገባት በዘንድሮ ክረምት የምስራቅና የደቡብ ትግራይ ዞኖች፣ የሰሜንና የደቡብ ወሎ ዞኖች፣ የአፋር ክልል ዞኖች፣ በምስራቅ የሀገራችን አካባቢዎች በዘንድሮ ክረምት መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት እንደሚኖራቸው፣ የዝናቡ አጀማመር መደበኛ አፈሩን ተከትሎ የሚጀምር ቢሆንም ምስራቅና የመካከለኛ ፓስፊክ ውቅያኖስ በከፍተኛ ሁኔታ እየሞቀ ከክረምቱ ጋር ተያይዞ የክረምቱን አወጣጥ ቀደም ብሎ ሊወጣ እንደሚችል ተንበያ መሰጠቱ ይታወሳል።
9: በዘንድሮ የኤልኒኖ ተጽዕኖ በሰሜን ምስራቅና ሰሜን ኢትዮጵያ በርካታ ስፍራዎች ያለወትሮው በዚህ ክረምት ወቅት ያቋረጠው ዝናብ ባስከተለው ድርቅ በማህበረሰቡ ላይ የቤት እንስሳት ሞትን ጨምሮ ዘርፈ ብዙ ጉዳት እያደረሰ መሆኑን በተደጋጋሚ ዘግበናል። የኢትዮጵያ ኤሌክትሪክ ኃይል ከሰሞኑ በሰጠው ይፋዊ መግለጫ በኤልኒኖ የአየር ንብረት ለውጥ ምክንያት ወደ ግድቦች መግባት የነበረባቸው የውሃ መጠን በ20% መቀነሱንና የ2019 በጀት ዓመት የተቋሙ ገቢ እቅድ ዝቅ እንዲልም ምክንያት መሆኑን አስታውቋል። የኢትዮጵያ ኤሌክትሪክ ኃይል የ2018 በጀት ዓመት እቅድ አፈጻጸሙንና የ2019 በጀት ዓመት እቅድ በሚመለከት በሰጠው መግለጫ በበጀት ዓመቱ የሚኖረው የኃይል ምርት እቅድ ወደ 32000 ጊጋዋት በሰዓት ገደማ ዝቅ ማለቱን ገልጿል። ይህም በ2018 ከነበረው 35671 አንጻር ዝቅተኛ ነው። በ2018 በጀት ዓመት 39.5 ቢሊዮን ብር የተጣራ ትርፍ ያስመዘገበው ተቋሙ አጠቃላይ ገቢው ደግሞ ከ124 ቢሊዮን ብር በላይ መሆኑን አሳውቋል። በ2019 በጀት ዓመት ደግሞ ከ121 ቢሊዮን ብር በላይ ገቢ ለማግኘት ያቀደው ተቋሙ ከ20% በላይ ውሃ ወደ ግድቦች በማይገባበት ሁኔታ እንዴት ይህን ያህል ስኬት ለማስመዝገብ አቀደ በሚለው ጉዳይ ላይ ለህዝብ ግንኙነት ኃላፊው አቶ ሞገስ መኮንን ጥያቄ ለማቅረብ ያደረግነው ጥረት ለሳቸው ባለመመቸቱ ለዛሬ አልተሳካልንም። የውሃና ኤነርጂ ሚኒስቴር የድንበር ተሻጋሪ ውሃዎችና የታላቁ የኢትዮጵያ ህዳሴ ግድብ አማካሪ ቡድን ሰብሳቢ አቶ ፈቅ አህመድ ነጋሽ በቅርቡ የአባይ ውሃ የታችኛው ተፋሰስ ሀገራት የውሃ እጥረት እንዳጋጠማቸው መግለጻቸውን ተከትለው ለዶቼ ቬለ በሰጡት አስተያየት
15: እጥረትም ካለ ደግሞ ዓለም አቀፍ ደረጃ በዚህ ዓመት ኤልኒኖ ነው፣ ግድቡ ጋር ለመድረስ ጊዜ ይፈጅበታል። ከዛም ተለቆ እነሱ ጋር ለመድረስ ጊዜ መፍጀቱ አይቀርም።
9: የኢትዮጵያ ሜትሮሎጂ ኢንስቲትዩት ባለሙያው ዶክተር አሳምነው እንደሚሉት ደግሞ በኤልኒኖ ተጽዕኖ ሊጎዱ እንደሚችሉ በተጠቀሱ አካባቢዎች ላይ በተለይም በግብርና ላይ የሚመጣውን ተጽዕኖ ለመቋቋም እንዲቻል አስቀድሞ ግንቦት ወር በተሰጠው ትንበያ የዝናብ መዋዠቅ ሊቋቋሙና ቶሎ የሚደርሱ አዝርት ላይ ትኩረት ተደርጎ እንዲዘራ ምክር ሀሳብ መቅረቡን አስረድተዋል። ባለሙያው እንዳሉት በኢትዮጵያ በኤልኒኖ ተጽዕኖ ስር ከወደቁ የሰሜን ምስራቅና ምስራቃዊ የኢትዮጵያ አካባቢዎች በተቃራኒ በሌሎች የአገሪቱ አካባቢዎች ላይ የሚደርሰው ተጽዕኖ ግን የጎላ አይደለም በማለት
14: ከሰኔ ጀምሮ አሁን እስካለንበት ነሐሴ 27 ድረስ ማለት ነው በሁሉም የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ጥሩ የሆነ የዝናብ መጠንና ስርጭት ተስተውሏል ማለት ነው። በምዕራብ አጋማሽ የሀገራችን አካባቢዎች አንዱ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ በ24 ሰዓት ውስጥ ከ30 ሚሊሜትር እስከ 133 ሚሊሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በተለይም የምዕራብ ኦሮሚያ ዞኖች፣ የደቡብ ምዕራብ ኢትዮጵያ፣ የምዕራብ አማራ፣ የባህር ዳር ዙሪያ፣ የምዕራብ ትግራይ በእነዚህ አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና

0: ደህንነት መስሪያ ቤት የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ባለስልጣናት የጥገኝነት ማመልከቻዎችን በቀጥታ ወደ ኢሚግሬሽን ፍርድ ቤት እንዲልኩ የሚያስችላቸውን አዲስ መመሪያ አውጥተዋል። የተሻሻለው ሕግ አንድ የኢሚግሬሽን መኮንን በቀረቡለት ተዛማጅ ማስረጃዎች ላይ በመመስረት ቃለ መጠይቅ ሳያደርግ የጥገኝነት ጥያቄውን ማመልከቻ ለኢሚግሬሽን ዳኛ በቀጥታ እንዲያቀርብ ይፈቅድለታል። ይህ እርምጃ የጥገኝነት ጥያቄዎች ጉዳዮች ከዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት መስሪያ ቤት ለኢሚግሬሽን ፍርድ ቤት ሂደቶች እንዴት እንደሚዘጋጁ እንደሚገመገሙና እንደሚሸጋገሩ በእጅጉ ሊለውጥ ይችላል ይላሉ ያነጋገርናቸው የህግ ባለሙያ ዶክተር ማህሙድ እሸቱም።
1: በፊት አፋርማቲቭ አሳይለም የምንለው ሰዎች በቦርደር ጥሰው ሳይሆን በዚህ በኤርፖርት በስታተስ በቢ1 ቢ2 ሊሆን ይችላል ወይም ደግሞ ኤፍ1 ስታተስ ሊሆን ይችላል የገቡ ሰዎች ጥገኝነት ሲጠይቁ ለዩኤስሲአይኤስ በአስፈጻሚው አካል ይታይላቸው ነበር። ያንን ደግሞ የአሳይለም ኦፊሰር የሚባል ኦፊሰር ኢንተርቪው አድርጓቸው ከዛ በኋላ ጉዳያቸው የሚያስኬድ ከሆነ አሳይለሙን ጋራንቲ ያደርጋቸዋል፣ ካልሆነ ደግሞ ወደ ፍርድ ቤት ሪፈር የሚያደርግባቸው አሰራር ነበር ያለው። ይህን ኮምፕሊትሊ በሚቀይር ሁኔታ በአፋርማቲቭ አሳይለም ጊዜ ግለሰቦች የአሳይለም ኦፊሰሮች ካለ ኢንተርቪው ዝም ብለው ወደ ፍርድ ቤት ሊልኩበት የሚችልበትን ዲስክሬሽን የሰጠ እጅግ በጣም አስከፊ የሆነ ዲቨሎፕመንት መጥቷል ማለት ነው።
0: የኢሚግሬሽን አገልግሎት በመላው አሜሪካ የሚሰጡት ዶክተር ማህሙድ እንደሚሉት ህጉ የአዎንታዊ የጥገኝነት ቃለ መጠይቅን ሚና በመሰረቱ ይለውጣል። ምንም እንኳን የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት አዲሱን አሰራር የአስተዳደር ቅልጥፍና ለማሻሻል የተወሰደ እርምጃ ነው ቢልም፣ በተግባራዊ ውጤቱ ግን የተወሰኑ የአዎንታዊ የጥገኝነት አመልካቾች በጥገኝነት መኮንን ፊት የመመስከር እድል ሳያገኙ ወደ ኢሚግሬሽን ፍርድ ቤት ሊመሩ እንደሚችሉ የህግ ባለሙያው ይናገራሉ።
1: አሁን አሳይለም አፕሊካንቶች ወይም ደግሞ የጥገኝነት ጠያቂዎች በደንብ ኬዛቸውን በጠበቃ ተረድተው ካልሰሩና የህጋዊ መስፈርቶቹን በሚያሟላ መልኩ ካላቀረቡ ወደ ፍርድ ቤት ሪፈር የሚደረጉበት ቻንስ እጅግ በጣም የሰፋ እና ትልቅ የሆነ ዋይድ ዲስክሬሽን ለአስፈጻሚ አካሉ የሰጠ ህግ ነው።
0: ደንቡ የሚመለከተው በዩናይትድ ስቴትስ ለመቆየት ሌላ ህጋዊ መሰረት ለሌላቸው የጥገኝነት አመልካቾች ብቻ ነው። በመሆኑም ጥገኝነት አመልካቾች በመጀመሪያ በዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ባለስልጣናት ፊት ብቁ መሆናቸውን ለማረጋገጥ ብቸኛው አጋጣሚያቸው ሊሆን እንደሚችል አድርገው እያንዳንዱን ቅጽ ማዘጋጀት እንዳለባቸው የህግ ባለሙያው አሳስበዋል። እያንዳንዱ ቅጽ ሲቀርብ የተሟላና ትክክለኛ መሆን እንዳለበትና አመልካቾች ከማመልከቻው ጋር ተመጣጣኝ የሆኑ ማስረጃዎችን በሙሉ ማቅረብ እንደሚጠበቅባቸው ማስገንዝበዋል። በሌላ በኩል አንድ የፌዴራል ፍርድ ቤት ዳኛ ኢትዮጵያን ጨምሮ ከ75 ሀገራት ለሚመጡ አመልካቾች የኢሚግራንት ቪዛ መስጠትን ያገደውን የአሜሪካ መንግስት ፖሊሲ መሻራቸው ታውቋል። በመሆኑም ፖሊሲው ካሁን በኋላ በህግ ላይ የተመሰረተ አፈጻጸም እንደሌለው ዶክተር ማህሙድ ባቀረቡት የህግ ትንታኔ አመልክተዋል። ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
2: በዚሁ እንግዲህ ለዕለቱ ያለውን መጽሔት ዜናችንን እናገባድዳለን። ወደ ሳምንታዊ ዝግጅታችን ምዕራፍ ነው የማሸጋግራችሁ። የባህል መድረክ ዝግጅታችን ነው ቀጥሎ የሚቀርበው። በሳምንታዊ የባህል መድረክ ዝግጅታችን ዓለም አቀፍ የንግድ ምልክት ሆኖ በተመዘገበው የሐረሪ እናቶች እደ ጥበብ ላይ ያጠናቀረውን ዘገባ ነው የሚያስደምጠን። መሳይ ተክሉ እንዲህ አዘጋጅቶታል።
3: የባህል መድረክ
4: በተወሰኑ እናቶች ተጠብቆ እዚህ ከደረሱ የጥበብ ትሩፋቶች አንዱ የሆነውና በስፋት የሚታወቀው የሐረር የጌሞዋት ወይም ያለላ ስፌት ስራ በዓለም አቀፍ የንግድ ምልክት ሆኖ መመዝገቡ ለሐረሪ ሕዝብ ምናልባትም የእደ ጥበብ ሀብቶቹን ጠብቆ ከማቆየት ባለፈ ለማስተዋወቅ የሚያደርገው ጥረት ውጤት ማሳያ ተደርጎ ሊወሰድ የሚችል ነው። በተለያዩ ጌጣጌጦች የተዋቡ አልባሳት፣ መዋቢያዎች፣ ለመገልገያነትና ለጌጥነት የሚውሉ ያለላ ስፌት ስራዎችን ጨምሮ ሌሎች በርካታ የእደ ጥበብ ውጤቶች ባለቤት የሆነው የሐረሪ ህዝብ የባህልና ማንነቱ መገለጫ የሆኑትን እነዚህን ሀብቶቹን በተለያየ መልኩ ለማስተዋወቅ ጥረቱ ከፍተኛ ነው። የዕለቱ የባህል መሰናዷችን የሐረሪ ህዝብ የእደ ጥበብ ሀብቶችን መነሻ አበርክቷቸውንና ለትውልድ የማሸጋገር ጥረቶቹን ማጠንጠኛ በማድረግ በወፍ በረር ይቃኛል። እንድትከታተሉን በአክብሮት እንጋብዛለን።

0: ዓለም አቀፉ የትምህርት የሳይንስና የባህል ተቋም በቅርስነት የተመዘገቡ የተለያዩ የቱሪዝም ሀብቶች መዳረሻ ወደሆነችው ሐረር ጎራ ሲሉ እንዲያውት የተሰናዳው አንዱ መዳረሻ የሐረሪን ህዝብ የዕደ ጥበብ ውጤቶች የሚያገኙበት ሙዚየም ነው።
1: ስሜ ጊዝማን ኢብራሂም ይባላል። እዚህ የሐረሪ ባህላዊ ቤት ገላጭ ነኝ። አንድ የሐረሪ ቤት እንደዚህ ስትገባ ሁለት ጣቄቶቹ ላይ መጽሐፍ የተደረደረ ካየ የተማረ ማለት ነው። የተማረ እዚህ ቤት አባወራ በጣም የተማረ ሁሉንም ትምህርት የጨረሰ ማለት ነው። ጉድጓዱ ደግሞ እንደ ሼልፉ መጽሐፍ የተቀመጠበት ቀብርን እንድናስታውስ ማለት አሁን ሰው ልጅ መሞት እንዳለ እኛም ሁላችንም እንደምንሄድ ሟች እንደሆነ ደግሞ እንድናስታውስ ያደርገናል። እዚህ ጋር አልባሳቶች አሉ፣ እናቶች የሚለብሱት ናቸው ሁሉም። እችኛዋ ጠይራስ ትባላለች። እናቶች ነው የሚለብሱት። እናቶች በሁለት በኩል ነው የሚያገለግላቸው። ሰርግ ሄዶ ይሄንን ለብሰው ሰርግ ይሄዳሉ። መርዶ ይሰማሉ። ሰርግ ቤት እያሉ መርዶ ሲሰሙ ይገለብጡና ሙሉ ጥቁር ነው። ሀዘን ለሀዘን ያገለግላቸዋል ማለት ነው። እዚህ ጋር ደግሞ ሴት ልጅ ወጣት ልጆች ሲያገቡ የሚለብሱት ነው። አጥላስ አለ፣ ሜልፎጣ አለ፣ ሱሪዋ አለ፣ ቦምባ ይባላል። ይሄኛው ወሐቺ ብሩቅ ይባላል። ወሐቺ ብሩቅ ማለት የሴት ብቻ የሚለብሰው ወጣቶች ብቻ የሚለብሱት ማለት ነው። ወጣት ሴቶች የእሷ ጓደኞች ማለት ነው። እሷ ልታገባ ስትል ወሐቺ ብሩቅ ይባላል ይሄኛው። ሁሉም ሰርግ ጊዜ አልባሳት ይጠቅማቸዋል ማለት ነው።
0: ከሐረሪ የዕደ ጥበብ ሀብቶች አንዱ ስለሆነው የሴት አልባሳት የገለጠችው ጊዝማን ዕለት ዕለት ወደ ሙዚየሙ ጎራ ለሚሉ ቱሪስቶች በማስተዋወቅ ኃላፊነቷን በትጋት ትወጣለች። እስኪ ምናብ ፈጣሪ የሆነ ገለጠዋን ጥቂት እናድምጥ።
1: እዚህ ጋር የሐረሪ ቤት ስንገባም ደግሞ አራት አፍላላ የሚባለው አለ። ግዴታ ነው። ሁሉም ሐረሪ ቤት ከገባ ይሄንን ታያለ። እችኛዋ የእናት ባንክ ተብሎ አሁን እንደመጣ በድሮ ጊዜ ለእናት መስሩፋ ገንዘብ፣ ወርቅ፣ የሆነ ገንዘብ ነገር እዚህ ውስጥ ትከታለች። እሷ እንጂ ማንም አይነካው፣ ባለቤትም ከሆነ ልጆችም ከሆኑ አይነኩትም። እና እሷ ደግሞ አንድ ነገር ባል ገንዘብ ቢፈልግ ራሱ እሷ አውጥታ ትሰጠዋለች እንጂ እሱ መንካት አይችልም። የእናት ብቻ ነው። ይሄ መድኃኒት ማለት ነው። ምርጥ ዘር እዚህ ጋር ምርጥ ዘር ነው የምናደርግበት። እዚች ጋር መድኃኒቶቹን 70 የሚሆኑ መድኃኒት ከውጭ አለ። እሱን አድርቆ እዚህ ውስጥ ያደርጋሉ። ልጅ ሌሊት ቢታመም ወስዶ እዚህ ላይ ወቅጦ ያጠጣሉ ማለት ነው። መድኃኒት ማለት ነው። ይሄ ዶክመንት ደብዳቤ፣ የቤት ካርታ፣ ወረቀት የሚባል ነገር ለእኔ ይጠቅመኛል የምትሉት የምለውን ባለቤት እዚህ ውስጥ ይከታል። እዚህ ጋር ምርጥ ዘር ነው የምናደርግበት፣ ለሚመጣው አመት ምርጥ ዘር። እችኛዋን እናት ከገለበጠችው ትርጉም አለ። እንዲህ ከገለበጠችው አባወራ ሞታ እሷ ልጆች አላት፣ እሷም አለች። እዚህ ቤት ውስጥ በጣም ረሃብ ላይ ነን፣ እርዳታ እንፈልጋለን ነው። በአፏ ሳታወራ ምልክት ትሰጣለች፣ ይሰጧታል ማለት ነው። ካላረገችው እሷ ባለቤቷ በቂ ገንዘብ ተወላት፣ እሷና ልጆቿ ችግር ላይ የለንም ነው። ይህን ያመለክታል። አራተኛውን
0: በአለላ ስፌት ስራው ላይ በክልሉ ተደራጅተው እየተንቀሳቀሱ ከሚገኙ ማህበራት ውስጥ አንዱ በሆነው አሲያ ማህበር የሚገኙ እናትም የዕደ ጥበብ ስራ ውጤቶችን በማስተዋወቅ የድርሻቸውን ሲሰሩ አግኝተናቸዋል።
2: እቺ ፍጃንጋር ነች። ፍጃንጋር ለሙሽራ እንዲህ ትይዝና ሚዜ እዚህ ውስጥ ሀልሀባ ገብቶ ሙሽራ ስትወጣ እንዲህ ይዛ አብረን ሄጠሉ ቤታ ስትሄድ ጊዜ በኮርኑ ይሰቀላል። የወንድ ልጅ ሳገባ ልጄን አማት ሞት ብሎ ምሰጣለ ሰፌት።
0: ለመሆኑ ስለ ሐረሪ ህዝብ የዕደ ጥበብ ሀብቶች ስናነሳ በዋናነት የሚነሱት የትኞቹ ናቸው? የሐረሪ ክልል ባህልና ቱሪዝም ቢሮ ኃላፊው አቶ ተወለደ አብዶሽ ዋና ዋና ስለሚባሉት የሐረሪ ህዝብ ባህላዊ የዕደ ጥበብ ሀብቶች ለዶይቼ ቬለ ማብራሪያ ሰጥተዋል።
3: አብዛኛው እንደ የሐረሪ ቆብ ይገኝበታል፣ ጌኮሎይታ የሚባለው። ሁለተኛው ደግሞ የአለላ ስፌቶች አሉ። በሶስተኛው ደረጃ ደግሞ የእንጨት ስራዎች አሉ። እንደሚታወቀው የሐረሪ ቤቶች በርና መስኮት ላይ የሚሰሩ ዲዛይኖች አሉ። እነሱም የራሳቸውን የቻለ እውቀት የሚፈልጉ ባህላዊ እውቀቶች አላቸው። እንደገና ደግሞ በጌጣጌጥ ስራዎች፣ የሴቶች መዋቢያ ጌጣጌጥ ስራዎች፣ እንደዚሁም የቆዳ ስራዎች በዋነኛነት የሚጠቀሱ የእውቀት መስኮች ናቸው ብለን ማስቀመጥ እንችላለን።
0: የእጅ ስራ ውጤት የሆኑትን እነዚህን የስፌት ስራዎች ለመስራት የሚወስደው ጊዜ ቀላል የሚባል አይደለም።
2: ያው ቀላል አይነት ስፋለን ካልና ሁለት ወር ይፈጃል። ሁለት ወር አዎ ሁለት ወር ይፈጃል። ያው ኮፊ ያሰፋለው ካልኩ ሁለት ወር ይፈጃል። ስፌቱም ቀላል አይነት ያ ደንበኛ አይደለም እሱን ከሰፋን ሁለት ወር ይፈጃል። አዎ ስልጠና ያስፈልጋል። አንድ ሰው ትምህርትም ካልተማርክ ምኑን ታውቃለህ? ይሄም እንደ ትምህርት ልጆቹን አስተማርና ወላ ሰፌት ወላ ኮፍያ ይሰፋል። የኛ ልጆቹ ያውቃሉ በደምብ።
0: የስፌት ስራን እናቷ እንዳስተማሯት የምትናገረው የሐረሪ ባህላዊ ሀብቶችን የምታስተዋውቀው ጊዝማን አንዳንዶቹ ስራዎች በተሻለ ዋጋ ለሽያጭ እየዋሉ ስለመሆናቸውም ትናገራለች።
1: በፊት እናቴ ነው ያስለመደች ስፌት መስፋት ማለት ነው። ኮፍያም አውቃለሁ ስፌቱንም አውቃለሁ። ስፌቱ ይሄ አለላውና ይሄ የሚሰራበት በጣም እንትን ነው፣ አይገኝም ብዙ ጊዜ። ድሮ በየቤቱ አምስት ከለር ነው ያለው። አሁን የሚሸጥም የለም የሚያደርግም የለም። አሁን ይህንን እሰፋለሁ ካልክ ለራስህ ነው፣ ለራስህ አለላውን አምጥተህ ሁሉንም ነገር ሰርተህ የምትሰፋው እንጂ የሚገዛ የለም። ጥሬውን ነው ገዝተህ አምስት ከለር የምታወጣበት አንተ አምስት ከለር አውጥተህበት ነው የምትሰፋው። እና በብዛት እየጠፋም እየሄደ ስለሆነ ሰው አሁን ደግሞ ተመለሰ። አሁን ይሄ የሀማት ሞት ያልኩህን አላቅም ነበር። ሌሎች ስፌቶችን ነው እናቴ ያስለመደችኝ፣ ግን ገበያ ገቢ አለው። አሁን እኔ በለመድኩበት ሰዓት 20 ሺህ ብር 15 ሺህ ብር ነበረ። አሁን እስከ 70 ሺህ ብር ነው የገባው። ሁለት ፍሬውን 70 ሺህ ብር እሸጠዋለሁ።
0: የሐረሪ ህዝብ የእደ ጥበብ ሀብቶች የህዝቡን ባህላዊ ሀብቶች የሚገልጡ ቅርሶች ሆኖ ከመጎብኘት ባለፈ እናቶችን ጨምሮ የተለያዩ ሰዎች በማህበር ተደራጅተው በመስራት ገቢ የሚያገኙበትን እድል ፈጥረዋል።
2: እኛ እና የአስያ ማህበር ነን። አለላና ሰፌት እናበርታለን፣ እንሸጣለን። ፈረንጂ እዛ ግቢ ሲመጣ ጊዜ ባህል ቢሮ ነው፣ ራምቦ ግቢ ነው። እዛ እቃ ሲመጡ ጊዜ እንሸጣለን፣ ያው እናበርታለን። ኮፍያ እንሰፋለን፣ ስፌት እንሰፋለን፣ እዛው እንሸጣለን። ቤቱ ይገዘናል። እሱ ነው ጥቅማችን። እና ከተቋቋምነ ስንት ነው? 28 ዓመታችን ነው።
4: ማህበሩ ይሄንትኑ ሰፍተን ለማህበር እናቀርባለን። እነዚህ እኛን የምሰራው ፍርተን ለማንኛውም እንደምንሸጠው ሰው እዚህ ተስማምተን እናቀርባለን። ይሸጥና ከትርፍ ጋር ይሸጥና ለእኛ ትርፉ ይከፈልናል። በአመት አንዴ
5: በአለላ ስፌት የባህል ስፌቶችን በመስራት ያንን ደግሞ የምንሸጠው አርተር ራምቦ ግቢ ውስጥ ነው። መሸጫ ቦታችን ማምረቻው ያው እዛው ነው እና ያው በዚህ ሁኔታ እየሰራ ነው ያለ ነው።
0: የሐረሪ ክልል ባህልና ቱሪዝም ቢሮ ኃላፊው አቶ ተወለደ አብዶሽ የእደ ጥበብ ውጤቶቹ በሀገር ውስጥና በውጭ የሚተዋወቁበት የተለያየ አግባብ እንዳለ ጠቁመዋል።
3: በቢሮችን ደረጃ እንኳን ባይሆንም ኢንተረስትድ በሆኑና እውቀቱ ባላቸው ዲያስፖራዎች በአሜሪካም በካናዳም እነዚህ ኤግዚቢሽኖች የሚቀርቡበት እዛም ይህንኑ ምርቶችን እያመረቱ በዓለም ደረጃ እንዲተዋወቁ ያደረጉበት ሁኔታዎች አሉ። እነኚህንም በሰፊው እየሰሩ ያሉ በግለሰብ ደረጃ አሉ። ከኛ ጋራም ተሰስሩ እንዳለ ሆኖ ከኢትዮጵያ ውጭም እነዚህ ስራዎች በደንብ እየሄዱ ነው ያሉ። ከዚህም በተጨማሪ ደግሞ በድሬዳዋ በአዲስ አበባ እነዚህ ትምህርቶች የሚሰጡበትን ሂደት የብሔረሰቡ አባላት ራሳቸውን በማጠናከር እየሄዱበት ወይም ደግሞ ትምህርቱን እየሰጡ ያሉበት ሁኔታን እናገኛለን።
0: ከቅርብ ጊዜያት ወዲህ የሐረሪ ክልል በተወሰኑ እናቶች ዘንድ ብቻ የቆየው የእደ ጥበብ ስራዎቹ እውቀት ተቋማዊ በሆነ መንገድ ከትውልድ ትውልድ የሚሸጋገርበትን ሁኔታ መፈጠሩን አቶ ተወለዳ ለዶይቼ ቬለ አስረድተዋል።
3: እንደሚታወቀው ይህንን ተቋማዊ በሆነ መልኩ የእውቀት ሽግግሩ እንዲከናወን የማድረግ ስራ በከፍተኛ ትኩረት ተሰጥቶት ባለፉት ዓመታት የተሰራ ስራ ነው። ይህም ምንድን ነው? በአይነቱ የመጀመሪያ የሆነ የባህላዊ ስራዎችን የሚያስተምሩበት ተቋም የመገንባት ወይንም ደግሞ የማስጀመር ስራ ነው። በዚህም ኢናያ ቢዳ ኮሌጅ ስራ እንዲጀምር የተደረገበት ሁኔታ አለ። ሁለተኛው ደግሞ የትምህርት አሰጣጡን ካለው የትምህርት ስርዓት ጋራ የተለያዩ የሞጁሎች እና መጽሐፎች እንደዚሁም ደግሞ የማስተማሪያ ሂደቶች ኦፕሬሽናል ስታንዳርድም እንዲወጣለት የማድረግ ሂደቶችም በአሁኑ ጊዜ ተጠናቋል።
0: በክረምትና በመደበኛ የትምህርት ወቅት በባህላዊ የዕደ ጥበብ ስራዎች ዙሪያ ስልጠናው እንደሚሰጥ ያነሱት አቶ ተወለዳ በዚህም ስራዎቹን ሰርተው ለገበያ የሚያቀርቡ ወጣቶች ቁጥር እየጨመረ መሆኑን ጠቁመዋል።
3: ክረምት በመጣ ቁጥር ትምህርት ቤት ስለሚዘጋ ተማሪዎች እዛ ሆነው እነኚህን ቅድም የጠቀስኳቸውን የተለያዩ ዲፓርትመንቶች ላይ ትምህርታቸውን እንዲከታተሉ ይደረጋል። መደበኛ ትምህርት ደግሞ የሚሰጥበት ሁኔታ አለ። በዚህ በመደበኛ ሂደት ላይ የሚማሩት ወይም እውቀቱን የሚቀስሙት ደግሞ በራሳቸው ጊዜ እነኚህን ፕሮዳክቶች ለቱሪስትም፣ ለከተማው ነዋሪም፣ ለተለያዩ ፈላጊዎችም ይህንን ፕሮዳክታቸውን የሚያቀርቡበት ሁኔታ ከጊዜ ወደ ጊዜ እየሰፋ ነው ያለው። ይህንንም በዚህ መግለጽ እንችላለን። በተለይም ከኢናያ ቢዳ በተጨማሪ ደግሞ ራሳቸውን ሱቅን በመክፈት ወይም መደብሮችን፣ መሸጫ ቦታዎችን፣ የማምረቻ ቦታዎችን በመክፈት ማርኬት ላይ የገቡ ብዙ ወጣቶች፣ እናቶች፣ እህቶች አሉ። እየተሻሻለ የመጣ ሂደት ነው ማለት እንችላለን። ግን የሚፈለገው ደረጃ ላይ ገና ብዙ ይቀረናል፣ መስራት ይጠበቅብናል።
0: ወደ ጥንታዊቷ ሀረር ጎራ ብሎ እነዚህን የሀረሪዎች እጅ ጥበብ ያረፈባቸውን የእደ ጥበብ ውጤቶች ለመጎብኘት አሊያም ለመግዛት ለፈለጉ የሀገር ውስጥም ሆነ የውጭ ቱሪስቶች ምቹ ሁኔታ መኖሩን አቶ ተወለዳ ለዶች ብለ በማብራሪያቸው ገልጠዋል።
3: ሀረር ላይ ብዙ ሙዚየሞች አሉ። ከሙዚየሞቹ መካከል አንደኛው የገይሞት ወይንም ደግሞ የአለላ ስፌት ሙዚየምን ከፍተናል። እዛ አዳ ቤት ውስጥ ከ20-30 በላይ ዲዛይኖች እና ከ34 በላይ ፓተርኖች ያሉት የአለላ ስፌት ስራዎች ለመጀመሪያ ጊዜ የተከፈተ ሙዚየም ወይም በሀገራችንም ብዙም የተለመደ አይደለም። ስፔሻሊ በአለላ ስፌት እና በጌሞት ረገድ ምን አይነት ስራዎች አሉ፣ ምን አይነት ፓተርኖች አሉ የሚለውን ከሌሎች ሙዚየሞቻችን ጎን ለጎን የሚጎበኝበት አንድ ሙዚየም ለብቻው ተከፍቷል። ከዚህም በተጨማሪ ደግሞ አዳ ቤት ወይም ደግሞ ጌ ጋር የምንለው ላይም እነኚህ የባህላዊ ስፌቶች ምን ይመስላሉ፣ ለምን አገልግሎት ይውላሉ የሚለውንም አንድ ቱሪስት ሲመጣ ሊያቅ የሚችልበት መድረኮች ወይም ደግሞ ሙዚየሞች አሉ። ከዚህም በተጨማሪ ደግሞ እነኚህን ያያቸውን መግዛት ከፈለገው የሚያገኝበት ስፍራዎች የቱሪስት እቃዎች መሸጫ ሱቆችም ተደራጅተው ያሉበት ሁኔታ አለ።
0: የሀረሪ ሕዝብ ማንነትና ባህል ገላጭ የሆኑ የእደ ጥበብ ስራዎችን የዳሰስንበትን አጭር የዕለቱ መሰናዶ እዚህ ላይ ቋጭን። መሳይ ተክሉ ድሬዳዋ።
6: መሳይ ተክሉን አመሰግናለሁ። የማጠቃለያ ዜና፣ በወላይታ ሶዶ ዩኒቨርሲቲ ዛሬ ከሰዓት በኋላ የተነሳ የእሳት አደጋ በንብረት ላይ ጉዳት አደረሰ። የተባበሩት መንግስታት ድርጅት የሾመው የሱዳን ጉዳይ የምርመራ ቡድን የውጭ ሀገራት ታጣቂዎች በሀገሪቱ ያለውን ግጭት እያባባሱ ነው ሲል ከሰሰ። የእስራኤል ጦር አባላት በምዕራባዊ ዮርዳኖስ የባህር ዳርቻ 2 ፍልስጤማውያን ወጣቶችን ተኩሶ መግደላቸውን የጋዛ የጤና ጥበቃ ሚኒስቴር አስታወቀ። ኢራን በኩዌት የሚገኘውን የአሜሪካ የጦር ሰፈር በሚሳይልና የሰው አልባ የጦር አውሮፕላኖች መደብደቧን አስታወቀች። እንዲሁም የሩሲያው ፕሬዚዳንት ቭላድሚር ፑቲን ከዩክሬን ጋር እያካሄዱ ያለውን ጦርነት በሰላማዊ መንገድ ለማርገብ እድሎች እንዳሉ ተናግረዋል። የማጠቃለያው ዜና በዚያ በቃ። እንግዲህ አድማጮቻችን፣ ለዕለቱ ያለውን ስርጭት ወደ ማገባደዱ እየተቃረብን ነው። ለአብሮነታችሁ ምስጋናችን ትልቅ ነው። ስርጭቱን በመምራት እኔ ታምራት ዲሳ ከእናንተ ጋር ቆይቻለሁ። ጤና ይስጥልን።